0: 외에도 가야금, 거문구, 해금 같은 전통 악기들이 있습니다. 이 악기들이 단순히 음악을 연주하는 도구가 아니라 한국인의 역사와 정사를 담고 있습니다. 키르기스탄의 거무제도 비슷한 역할을 하는 것 같아요.
1: 오와, 앞단 옥수수. 그리스들 고치민 엘 볼건, 알ар 도어던 도어 고치입 주립 제샤시간. 알게즈데 адамдар дайым эле китеп жазып же тарыхын кагазга түшүрүп алган эмес. Ошондуктан тарых, уламыш жана элдик окуялар музыка аркылуу муундан муунга өтүп турган.
0: Жоңмал хүнмиринэё. Кроника ымагы тансунан есүрү анира역사를 청달하는 역할도 했다는 말씀이신군요.
1: 트라이타스 게비르 күйлөрдө тарыхый окуялар баяндалат. Кебир күйлөрдө элдин кубанычы же кайгысы чагылдырылат. Ал эми айрым күйлөр табиаттын гоздугун сүрөттөйт. Мисалы, шамалдын үнүн, суунун шаркырашын же күлүк аттын чабышын элестеткен күйлөр бар.
0: Не,지금 알피리 씨가 말씀대로 원래는 음악도 역사를 전달하는 역할도 했다는 거 말씀해 주셨어요. 예를 들려면 바람 소리, 물 흐리는 소리 그것도 다 전달하는 역할도 있고 그 시대에 밖에 있는 우리가 맞는 예술적인 남는 작곡들이 많습니다. 아, 그럼 놀리지 않습니까? 단 세계에 주로 이루어진 악기와 자연의 소리와 사람이 감정을 모두 표현할 수 있다는 사실이 말입니다. 그래서 거무지는 오늘날에도 키르기스탄 사람들에게 큰 사랑을 받고 있습니다.
1: 오와, 그리스탄다 азырдагы миңдеген балдар музыкалык мектептерде комуз үйрөнүшөт. Майрамдарда, концерттерде жана маданий иш-чараларда комуз сөзсүз жаңырып турат. Комуздун үнү кыргыз элинин үнү катары кабыл алынат.
0: Кыргызстандан Оныр방송에서 거무지가 어떤 악기인지, 어떤 역사를 가지고 있는지, 그리고 왜 지금까지 사랑받고 있는지 차근차근 알아봐도록 하겠습니다. 또한 유명한 연주자들과 아름다운 청톤 음악도 소개드릴 예정입니다.
1: урматтуу угармандар, эгер сиз Кыргызстанда төрөлгөн болсоңуз, комуздун үнүн укканда сөзсүз жүрөгүңүз жылыйт. Ал эми кореялык угармандар үчүн бул берүү кыргыз маданияты менен таанышууга жакшы мүмкүнчүлүк болот деп ишенебиз.
0: Не. Кром чөп бонче магыл тилго дорагагесмида. Кыргызстанды сарагыл уреттуңа саранг унчоңтоң санюрибида. Хамке камсагыге бошигесмика?

0: 지금까지 거무지와 위대한 연주자들에 대해 이야기해 보았습니다. 그런데 키르기스 문화를 이야기할 때는 빼놓을 수 없는 것이 하나 더 있습니다. 바로 마나스 소사시입니다. 알베르 씨, 마나스는 어떤 이야기인가요?
1: 아, 우마토가르 만다르 마나스 부 조는 가나 에포스 에메스 마나스 그르그즈 엘인인 루하니 바이리그 그르그즈 엘인인 타리흥 дүйнө таанымын кадасалтын жана баалуулуктарын камтыган улуу чыгарма. Манас дүйнөдөгү эң узун өзеги эпостордун бири болуп эсептелет. Айрым изилдөөчүлөрдүн айтымында анын көлөмү 500,000 саптан ашат.
0: Жомал нолямнео. Хангугэдо кочонун сосаши жоңтон ияги итчиман 그렇게 큰 규모의 작품은 매우 드뭅니다. 그렇다면 이 이야기는 어떻게 전해주 왔을까요?
1: 이인 가스가 마나스 글음들 보유 기탭된 에메스 아담들 아르꾸루 사탈간 마나스칠ар деп аталган өнөр адамдары эпосту жатка айтып келишкен. Алар миң деген саптарды эсинде сактап эл алдында аткарып беришкен.
0: Сучон чүрі анира сумман чүр, шимжио сушимман чүрір киоғанын қоши миккичи ансымнида.
1: Ова, манашчылар өзінчі чоң өнір. Манашчы болғандыр көбінчі өзгөчө талантқа ей адамдар деп есептелет. Эл арасында көп чүрда манашчыларға түш арқылы аян келет деп деген ішенім бар. Айрым бергілі манашчылар өнерінің башталышын дал ұшындай түш менен байланыштыршқан.
0: 매우 신비로운 이야기네요. 그러면 마나스는 단순히 옛날 이야기가 아니라 지금도 살아있는 문화라고 볼 수 있겠네요.
1: 알베르, 뷰인기 근도다가 마나스 맥집들도 오크틀랏, 페스티벌들다, 마다니 이슈들다, 마나스들 은혜를 고소해주셨. 그리스탄은 알베르 자라는 마나스 두라루 빌렛대색 정우스파이오스.
0: 청취자 여러분, 키르기스 사람들에게 마나스가 얼마나 중요한 존재인지 느낄 수 있을 것 같습니다. 그런데 민속 예술에는 마나스 위에도 많이 있겠죠?
1: 알베르, 그르즈 엘인인 엘딕 ырлары дагы абдан бай. Мурда адамдар өз кубанычын да, кайгысын да ыр аркылуу билдиришкен.